ለፍ ለመሰሰል ለመሰሰል ተሰሶ ቹክተክስም ምንም ማለት ያከራ ባንጉ ደራሽነት ሽል ሞሪታኒያ ወይ ነው አሁን በሽል ገዚ ተራዲ አከው ዋህድ